0: in
1: በዛ ሰኝ ቢደም ሰኩ በሰኝ ሰኝ ቢደም ሰኝ ሰኝ ብደከም ያ ሰኝ ቢደም ዳን ወን ለውሪ በግሰለኩ
2: አመዳ ዳን ወን ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር ወር